ትከሻ ለመኖር አልሻ ለእስራኤል ቅንስራ ልቆፍር ልሸከም ገበሬም ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮዬ ላሻሽል መቺኔ ትርፍ ፈለግ